0: ያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልኝ እንደምን አላችሁ? ግንቦት ይቅርታ ሰኔ ወርስት ገብተናል 2018 ነው ቀኑን በኋላ አስተካክለዋለሁ አብራችሁን ቆዩ። ነጋሽ መሐመድ ነኝ። በቅድሚያ የማሰራጫ መስመሮቻችንን ላስታውሳችሁ። በሳተላይት በኢትዮሳት ወይንም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 8 ላይ እንገኛለን። የቀጥታ ስርጭታችን በፌስቡክ፣ ዩቲዩብ እና በቴሌግራም ይደመጣል። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ዝግጅታችን ኢትዮጵያ ውስጥ የኑሮ ውድነት በደሞዝተኞች ላይ ያሳረፈውን ጫናና ችግር የሚቃኘውን ዘገባ ያስቀድማል። በትግራይ ክልል አዲስ የወጣው የወታደራዊ መሰል አገልግሎት ሕግ ያስከተለው ተቃውሞና ስጋት፣ ኢትዮጵያዊት ጋዜጠኛ መታሰሯና የአፍሪካ ህብረት ደቡብ አፍሪካ ውስጥ በተከታተለው የውጭ ጠል ጥቃትና ዛቻ ላይ ሊነጋገር ማቀዱን ያስተነትናል። ጤናና አካባቢ የማዛጋትን ወይም ማፋሸክን መንስኤ የባለሙያ ማብራሪያ ያሰማናል። አውሮፓና ጀርመን በበኩሉ የአውሮፓ ህብረት በቅርቡ ገቢር ያደረገውን የስደተኞችና የተገን ጠያቂዎችን ህግ ነው የሚያወሳው። ቀዳሚው ዝግጅት ቀደም ሲል እንዳልኩት የዓለም ዜና ነው። ዮሐንስ ገብረ እግዚአብሔር ያሰማናል።
0: የዲደብሊው ዜና።
2: ሰላም ጤና ስጥልን ወዳጅ አድማጮች፣ ዜና እናሰማለን። በቅድሚያም ዋና ዋናዎቹ። በዚምባብዌ አንድ የህዝብ ማመላለሻ አውቶቡስ ከባቡር ጋር በመላተሙ ቢያንስ 9 ሰዎች ሲሞቱ 25 መቁሰላቸውን የሀገሪቱ ባለስልጣናት አስታወቁ። የኢራን የውጭ ጉዳይ ሚኒስትር ሀገራቸው ከአሜሪካ ጋር የመጨረሻው የሰላም ስምምነት በመጪው አርብ በስዊትዘርላንድ እንደሚፈረም አረጋገጡ። የውጭ ጉዳይ ሚኒስትሩ አባስ አራግቺ ዛሬ በሰጡት መግለጫ ካሁን በኋላ እስራኤል በሊባኖስ ላይ ጥቃት ከፈጸመች ግን ጊዜያዊ ስምምነቱን እንደመጣስ ይቆጠራል ሲሉ አስጠንቅቀዋል። G7 በመባል የሚታወቁት የበለጸጉ ሀገራት ዛሬ በፈረንሳይ ተገናኝተው የኢራንና የዩክሬን ጦርነት የሚያበቃበት ሁኔታ ትኩረት ሰጥተው በሚወያዩበት በአሁኑ ወቅት ዩክሬን በሞስኮ አቅራቢያ የሚገኘው የሩሲያ የነዳጅ ማጣሪያ ማጋየቷ ተሰማም። ጀርመን ወደ 30 የሚሆኑ የአፍጋኒስታን ዜጎች ከሀገር ማባረሯን አስታወቀች። እነዚህ ስደተኞች ከሀገር እንዲወጡ የተደረገው በግድያ፣ ጾታዊ ትንኮሳና አስገድዶ መድፈር ወንጀል ተጠርጥረው በቁጥጥር ስር ከዋሉ መሆኑን የጀርመን ዜና አገልግሎት ዘግቧል። የአርቲስት ሰማሃኝ በለው ማለትም ሰሜ ባላገሩ የቀብር ስነ ስርዓት ከሰዓታት በፊት ተፈጽሟል። ዜና በዝርዝር። በዚምባብዌ አንድ የህዝብ ማመላለሻ አውቶቡስ ከባቡር ጋር በመላተሙ ቢያንስ 9 ሰዎች ሲሞቱ 25 መቁሰላቸውን የሀገሪቱ ባለስልጣናት አስታወቁ። ከሞቱት ውስጥ 2 ህጻናት ይገኙባቸዋል። የዚምባብዌ ብሔራዊ የባቡር ኩባንያ ቃል አቀባይ አንድሪው ካናምቡሬ ዛሬ በሰጡት መግለጫ በሀገሪቱ ደቡባዊ ክፍል ያጋጠመው አደጋ የአውቶቡስ ሾፌር የባቡር ሐዲዱን ከማቋረጡ በፊት ቆሞ አስፈላጊውን የመንገድ ደህንነት ጥንቃቄ ተግባራዊ ባለማድረጉ ነው ብለዋል። ባለፈው ሳምንትም በማዕከላዊ ዚምባብዌ አንድ የተማሪዎች ሚኒባስ በእሳት በመያያዙ 7 ተማሪዎች መሞታቸውን የሀገሪቱ ፖሊስ አስታውቋል። የዚምባብዌ የመንገድ ደህንነት ባለስልጣን በበኩሉ በዚምባብዌ በአማካይ በየ15 ደቂቃው የትራፊክ አደጋ የሚደርስ ሲሆን በየቀኑ በአማካይ 5 ሰዎች ህይወት እንደሚቀጥፍ ገልጿል ሲል አሶሺየትድ ፕሬስ ዘግቧል። የደቡብ አፍሪካው ፕሬዝዳንት ሲል ራማፎሳ መጤጠል አመጸኞችን አስጠነቀቁም። ፕሬዝዳንቱ ብሔራዊ የወጣቶች ቀን ምክንያት በማድረግ ከሀገሪቱ ወጣቶች ጋር ዛሬ ባካሄዱት ውይይት ለደቡብ አፍሪካ ችግሮች ስደተኞች የጦስ ዶሮ መሆናቸው የለባቸውም ሲሉ ተደምጧል። በደቡብ አፍሪካ በየጊዜው በሚቀሰቀሱ መጤጠል የአመጽ ድርጊቶች ኢትዮጵያውያንን ጨምሮ በርካታ አፍሪካውያን ተገድለዋል፣ የአካል ጉዳትም ደርሶባቸዋል፣ ንብረታቸው ተዘርፏል አሊያም ተቃጥሏል። በደቡብ አፍሪካ የሥራ አጦች ቁጥር 46% የደረሰ ሲሆን ይህ አሃዝ በዓለም አቀፍ ደረጃ ከፍተኛ ከሚባለው ይመደባል። ፕሬዚደንት ሲሪል ራማፎሳ የህገወጥ ስደተኞች ችግር ቢኖርም ብንም የኛ የውስጥ ችግር ግን ራሳችን የመፍታት ኃላፊነት አለብን ሲሉ ማከላቸውም ሮይተርስ ዘግቧል። የኢራን የውጭ ጉዳይ ሚኒስትር ሀገራቸው ከአሜሪካ ጋር የ

0: መጨረሻ የሰላም ስምምነት በመጪው አርብ በስዊትዘርላንድ እንደሚፈረም አረጋገጡ። የውጭ ጉዳይ ሚኒስትሩ አባስ አራኪ ዛሬ በሰጡት መግለጫ ከሁን በኋላ እስራኤል በሊባኖስ ላይ ጥቃት ከፈጸመች ግን ጊዜያዊ ስምምነቱን እንደመጣስ ይቆጠራል ሲሉ አስጠንቅቋል። አክሎም በእኛ እይታ የመግባቢያ ስምምነቱ አካል የሆኑት ሁለት ባለድርሻ አካላት አሜሪካና እስራኤል በአንድ ወገን፣ ኢራንና ሂዝቦላህ በሌላ ወገን ናቸው ሲሉ ተደምጧል። በመሆኑም ከዩናይትድ ስቴትስ ጋር የሚደረግ ድርድር የሊባኖስ የጦርነትን ሁኔታ የሚያስቀርና የግዛት አንድነቷን የሚያረጋግጥ መሆን አለበት ብሏል። በሌላ በኩል በእስራኤል አጣማሪ መንግስት ካቢኔ ውስጥ የብሔራዊ ደህንነት ሚኒስቴር ቤን ጋቪር እስራኤል በስምምነቱ አትገዛም በማለት ትላንት የሰጡት መግለጫ የሰላም ስምምነቱ ተግባራዊነት ላይ ጥያቄ አስነስተዋል። የኢራን ምክትል የውጭ ጉዳይ ሚኒስቴር በበኩላቸው በአሁኑ የድርድር ምዕራፍ የኢራን የኒውክሌር ማብላላትና ማከማቸት የተመለከተ አጀንዳ እንደማይካተት ገልጿል። አክለውም በስዊትዘርላንድ በሚደረገው የፊርማ ስነ ስርዓት የሀገሪቱ ከፍተኛ ተደራዳሪ መሐመድ ባጋር ኢራንን ወክለው እንደሚሳተፉ ይፋ አድርጓል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቀደም ብለው እንዳስታወቁት አሜሪካን ወክለው በስነ ስርዓቱ የሚገኙት የሀገሪቱ ምክትል ፕሬዝዳንት ጄዲ ቫንስ ናቸው። የዚህ ዜና መሰራጨትን ተከትሎ በአማካይ ከ100 ዶላር በላይ አሻቅቦ የነበረው የአንድ በርሜል ድፍድፍ ነዳጅ ወደ 80 ዶላር ዝቅ ማለቱን ለማወቅ ተችሏል። የዜናዎቹ ምንጭ ሮይተርስ እና አጃንስ ፍራንስ ፕረስ ናቸው። ይህ ዶቼ ቬለ ነው። ጂ7 በመባል የሚታወቁት የበለጸጉ ሀገራት ዛሬ በፈረንሳይ ተገናኝተው የኢራንና የዩክሬን ጦርነት የሚያበቃበት ሁኔታ ትኩረት ሰጥተው በሚወያዩበት በአሁኑ ወቅት ዩክሬን በሞስኮ አቅራቢያ የሚገኘውን የሩሲያ የነዳጅ ማጣሪያ ማጋየቷ ተሰማም። የሞስኮ ከንቲባ ሰርጌይ ሶቢያኒ ጠላት ያሏትን ዩክሬን በሞስኮ አጠገብ የሚገኘውን የነዳጅ ማጣሪያ ላይ ጥቃት ፈጽማለች ብሏል። በሰው ኃይል ላይ የደረሰ ጉዳት እንደሌለ በማከል በጂ7 ስብሰባ ለመካፈል ፈረንሳይ የሚገኙት የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ጥቃቱ በዩክሬን መፈጸሙን አሳውቀዋል። የሩሲያ አየር መቃወሚያ ምድብተኞች በበኩላቸው ለጥቃቱ ከተሰማሩት የዩክሬን ድሮኖች 60ዎቹ መጥቶ መጣሉን አሳውቀዋል። ሩሲያ እሁድ ለሰኞ አጥቢያ በተለያዩ የዩክሬን ከተሞች በፈጸመችው የሚሳይል ጥቃት ቢያንስ 11 ሰዎች መገደላቸው ይታወሳል። በተጨማሪም በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ማለትም ዩኔስኮ የተመዘገበው የፔክክላር ላይቭራ ኦርቶዶክስ ቤተ ክርስቲያን በእሳት መጋየቱ ይታወሳል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራቅ ጠቅላይ ሚኒስትር አሊ አልዛይዲኒ በመጪው የሐምሌ ወር አጋማሽ በዋይት ሀውስ ተቀብለው እንደሚያነጋግሩ አስታወቁም። የጠቅላይ ሚኒስትር ጽህፈት ቤትና በኢራቅ የዩናይትድ ስቴትስ ኤምባሲ በጋራ ዛሬ ባሰራጩት መግለጫ ሁለቱም መሪዎች ተገናኝተው በጋራ ጉዳዮች ላይ ይመክራሉ። ፕሬዝዳንት ትራምፕ የኢራቅ ጠቅላይ ሚኒስትርን ተቀብለው ለማነጋገር ያቀዱት የዩናይትድ ስቴትስ የኢራቅ ልዩ ልዑክ ቶም ባራክ ዛሬ ከኢራቅ ባለሥልጣናት ጋር በባግዳድ ንግግር ካደረጉ በኋላ ነው ተብሏል። ልዩ ልዑኩ ከኢራን ጠቅላይ ሚኒስትር ጋር ባደረጉት ውይይት ከኢራቅ ውጭ የሚገኙት የኢራቅ ታጣቂዎች ትጥቅ ስለሚፈቱበት ሁኔታ መወያየታቸውንም ታውቋል ሲል የዘገበው አጃንስ ፍራንስ ፕረስ ነው። ጀርመን ወደ 30 የሚሆኑ የአፍጋኒስታን ዜጎች ከሀገር ማባረሯን አስታወቀች። አፍጋኒስታናዊ ስደተኞች ለሊት ለዛሬ አጥቢያ ከላይፕዚግ አውሮፕላን ማረፊያ በልዩ በረራ መሸኘታቸው ታውቋል። እነዚህ ስደተኞች ከሀገር እንዲወጡ የተደረገው በግድያ፣ ጾታዊ ትንኮሳና አስገድዶ መድፈር ወንጀል ተጠርጥረው በቁጥጥር ስር ከዋሉ በኋላ መሆኑን የጀርመን ዜና አገልግሎት ዘግቧል። ጀርመን ከዚህ ቀደምም እንደ ጎርጎሮሳውያን አቆጣጠር በነሐሴ 2024 ዓ.ም 28 ስደተኞች በተመሳሳይ ድርጊት የተጠረጠሩ አፍጋኒስታናውያን ወደ ሀገራቸው እንዲመለሱ ማድረጓ ይታወሳል። የጀርመን የሰብአዊ መብት ተከራካሪዎች ግን ድርጊቱን የሰብአዊ መብትን የሚጥስ ሲሉ አውግዘውታል። በመጨረሻም የድምፃዊ ሰማኸኝ በለው ማለትም ሰሜ ባላገሩ የቀብር ስነ ስርዓት ዛሬ ተፈጸመም። አንጋፋውና በተለያየ የድምጽ ቀለሙ የሚታወቀው በተጫዋች ስብዕናውና በብዙሃን ዘንድ ተወዳጅነትን ያተረፈው የባህል ሙዚቃ ተጫዋች የዜማና የግጥም ደራሲ ድምጻዊ ሰማሃኝ በለው ሰሜ ባላገሩ ባልተጠበቀ ሁኔታ ትናንት ሰኞ ሰኔ 8 ቀን 2018 ዓ.ም ረጣዋት ከዚህ ዓለም በሞት መለየቱ ተሰምቷል። ወዳጅ ዘመዶችና የሙያ ፍቃሪዎች በተገኙበት በቡልቡላ መድኃኔ ዓለም ቤተክርስቲያን ዛሬ የቀብር ስነ ስርዓቱ ተፈጽሟል። ድምጻዊው ከጊዜ ወደ ጊዜ እየጨመረ የመጣው የሰውነት ክብደቱ ሳቢያ የተከሰተ የጤና እክል እንደነበረው ቢናገርም ከቅርብ ጊዜ ወዲህ ግን ውፍረቱን ለመቀነስ የተለያዩ የህክምና ዘዴዎችን ሲከታተል መቆየቱ ታውቋል። በሰሞኑ የማህበራዊ ሚዲያ መልእክቶቹ እንደረጋገጠው ደግሞ የክብደት መቀነስ ሂደቱ ጥሩ ለውጥ እያሳየ የነበረ ቢሆንም ትናንት ሰኞ ጠዋት በድንገተኛ የድካም ስሜት ወደ ሆስፒታል እንደገባም ብዙ ሳይቆይ ህይወቱ ሊያልፍ መቻሉን ታውቋል። ድምጻዊ ሰማሃኝ በለው ከአባቱ አቶ በለው ሹምዬና ከእናቱ ከወይዘሮ እናትነሽ ቢልልኝ መስከረም 17 ቀን 1960 ዓ.ም በጎጃም ባህር ዳር የተወለደ ሲሆን ማንጎራጎር የጀመረው ገና 14 ዓመት ታዳጊ እያለ በባህር ዳር ክፍል ውስጥ እንደነበረ የህይወት ታሪኩ ያመለክታል። በመቀጠልም በአዩማና ግሸን አባይ ኪነጥበብ ቡድኖች ውስጥ በመሳተፍ ስኬታማ የጥበብ ጉዞውን ጠንካራ መሰረት ጥሏል። ሰሜ ባላገሩ በረጅም ዓመታት የጥበብ ጉዞው በተለይ የሀገር ባህል ሙዚቃ ዘርፍን ወጉ ለዛውንና ስርዓቱን ጠብቆ ከትውልድ ወደ ትውልድ እንዲሻገር ከፍተኛ አስተዋጽኦ ማድረጉ ይታወቃል። አርቲስት የሸዋጌጥ ጫኔ ለዶቼ ቬለ በሰጠው አስተያየት
1: የሰሜን የባህል አምባሳደርነት እንዲሁ ዝም ብለን በአሁን በአጭር ደቂቃ ገልጸን የሚያልቅ አይደለም። በማህበራዊ ዘርፍ፣ በእምነቱ፣ በጉርብትናው፣ በአርቱ ዙሪያ በሀገር ደረጃ የሰራውን ገድል ከህይወት ታሪኩ መውሰድ ይቻላል። ከዛም ትልቅ ትምህርት የወሰድንበት ነው።
0: ድምጻዊ ሰሜ ባላገሩ በኢትዮጵያ ሙዚቃ በተለይም በባህል አዘል እንጉርጉሮች እና ትርጉም ባላቸው የዜማ ስራዎቹ የሚታወቅ ሲሆን ተወዳጅ የሆኑ በርካታ ስራዎቹ መካከል ባላገር፣ ዜግኛ፣ ማራለሽ፣ ዝናቡ፣ ልጅም እንዳባቱ፣ ዘበናይ፣ ዓለም እንደምነሽ፣ ነይ ዘመዴና ዘማዋ የሚሉ ተጠቃሽ ናቸው። አርቲስት የሸዋጌጥ ባላገርና ቁምጣን ያስከበረ ሲል ገልጾታል።
1: ሰው ይልኝ ወይ ስማልኝ ብሎ ያልሰራቸው በጣም የሚገርሙ ትልልቅ ስራዎችም አሉ። ሰሜ በመጀመሪያ ግን በጣም የሚደንቀውና የሚያስከብረው ትልቁ ነገር ቁምጣና ገበሬን ያስከበረ፣ ለሀገር ትልቅ ውለታ የዋለ፣ ሰሜን አይቶ ብዙ ሰው የተከተለ፣ ምናልባትም እንደ ሀገር ትልቅ ሀዘን ያልኩበት ምክንያት በሱ ደረጃ የማያልቅ የውሃ ጅረት ነው ሰሜና ዘፈኖቹ አይጠገቡም። ሳቁ፣ መድረክ ላይ ያለው ነገር፣ እንቅስቃሴው ያ ነገር በጣም ሁሌ የሚጠፉ ነገሮች አይደሉም እና እጅግ በጣም የሚያሳዝን ቀን ነው ዛሬ። እንዲህ ነው ብለን በጥቂቱ የእሱን ነገር አውርተን የምንጨርሰው ነገር አይደለም።
0: ስሜ ባላገሩ በተወለደ በ58 ዓመቱ ነበር ከዚህ ዓለም በሞት የተለየው። ስርዓተ ቀብሩ ዛሬ ማክሰኞ ሰኔ 9 ቀን 2018 ዓ.ም ወዳጅ ዘመዶቹና የሙያ አፍቃሪዎቹ በተገኙበት በቡልቡላ መድኃኔዓለም ቤተ ክርስቲያን ተፈጽሟል ስትል የአዲስ አበባ ወኪላችን ሃና ድምሴ ዘግባለች። የዶቼ ቬለ የአማርኛ ዝግጅት ክፍል ለወዳጅ ዘመዶቹና ለቤተሰቦቹ መጽናናትን ይመኛል። ይህ ዶቼ ቬለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎቹን አንዴ በድጋሚ ላስታውሳችሁ። በዚምባብዌ አንድ የህዝብ ማመላለሻ አውቶቡስ ከባቡር ጋር በመላተሙ ቢያንስ የ9 ሰዎች ሕይወት ሲያልፍ 25 መቁሰላቸውን የሀገሪቱ ባለሥልጣናት አስታወቁም። የኢራን የውጭ ጉዳይ ሚኒስቴር ሀገራቸው ከአሜሪካ ጋር የመጨረሻው የሰላም ስምምነት በመጪው አርብ በስዊትዘርላንድ እንደሚፈረም አረጋገጡም። ጂ7 በመባል የሚታወቁት የበለጸጉ ሀገራት ዛሬ በፈረንሳይ ተገናኝተው የኢራንና የዩክሬን ጦርነት የሚያበቃበት ሁኔታ ትኩረት ሰጥተው በሚወያዩበት በአሁኑ ወቅት ዩክሬን በሞስኮ አቅራቢያ የሚገኘውን የሩሲያ የነዳጅ ማጣሪያ ማጋየቷ ተሰማም። ጀርመን ወደ 30 የሚሆኑ የአፍጋኒስታን ዜጎች ከሀገር ማባረሯን አስታወቀች። እነዚህ ስደተኞች ከሀገር እንዲወጡ የተደረገው በግድያ፣ ጾታዊ ትንኮሳና አስገድዶ መድፈር ወንጀል ተጠርጥረው በቁጥጥር ስር ከዋሉ በኋላ መሆኑን የጀርመን ዜና አገልግሎት ዘግቧል። የዕለቱ ዜና በዚሁ አበቃ።
2: የዓለም ዜና ያሰማን ዮሐንስ ገብረ እግዚአብሔር ነው። መግቢያዬ ላይ የተሳሳትኩት ቀን ደግሞ ዘጠኝ ነው። ቀኑ ዘጠኝ ወሩ ሰኔ ዓመቱ 2018 ነው። ዜና መጽሔታችን ይቀጥላል።
3: የዜና መጽሔት
2: የሸቀጦች ዋጋ ንረትና የደሞዝ ጭማሪ ፍላጎት በኢትዮጵያ በትግራይ ክልል አዲስ የተደነገገው ህግና የክልሉ ህዝብ ጭንቀት ጋዜጠኛ ሳልሳዊ አዲስ አበባ ውስጥ መታሰሯ እና የአፍሪካ ህብረት ደቡብ አፍሪካ ውስጥ በውጭ ዜጎች ላይ ስለሚፈጸመው ጥቃት ለመነጋገር ማቀዱ ያልናቸው ንርሶች የዛሬው የዜና መጽሔት ጥንቅራችን ያስተነትናል። በዚሁ ቀደም ተከተል ይሰማሉ። ኢትዮጵያ ውስጥ ከጊዜ ወደ ጊዜ እያሻቀበ በመጣው የዋጋ ንረት ምክንያት በተለይ ደሞዝተኞች የዕለት ከዕለት ኑሯቸውን ለመግፋት የደሞዝ ጭማሪ እንዲደረግላቸው እየጠየቁ ነው። የኢትዮጵያ መንግስት ግን በሚቀጥለው በጀት ዓመት ለደሞዝ ጭማሪ የተያዘ በጀት አለመኖሩን ፍንጭ ሰጥቷል። ስዩም ጌቱ ከአዲስ አበባ።
4: አስተያየታቸውን ለዶቼ ቬለ የሰጡ በህክምና ሙያ ተሰማርተው የሚገኙ ሐኪም እንደሚሉት አሁን ላይ ተመድበውበት በሚሰሩበት የሀገሪቱ ገጠራማ አካባቢ በመንግስት የሚከፈላቸው ደሞዝ ለመኖር ያህል በቂ ሊባል የሚችል ቢሆንም በዚህ የደሞዛቸው መጠን ግን በትላልቅ የሀገሪቱ ከተሞች ላይ ኑሮ ስለመግፋት ሲያስቡ እጅግ አስቸጋሪ ሊሆን ይችላል ሲሉ ነው አስተያየት የሰጡት።
5: ሪሞት ኤሪያ ላይ ነው እየሰራ ያለው። የሆነ ነገር ፈልጌ ራሱ ማገኝበት አይነት ቦታ ላይ አይደለም እየሰራ ያለው። 13,000 ብር ማለት የቤት ኪራይ አለ፣ አስቤዛዎች አሉ። ያን ያህል የሚያደርስ ነገር አይደለም። እውነት ለመናገር ከዲዩቲ ውጭ ያለው ክፍያ ማለት ነው። ዲዩቲም እኔ ገጠር ላይ ስለሆንኩኝ ነው ከፍ ያለብኝ። ከተማ የገባህ በመጣ ቁጥር ሐኪሞችም በብዛት ስለሚኖሩ ዲዩቲ አይኖራቸውም። ከተማ ላይ ያለው ሐኪም ከተማ ላይ ትንሽ ቻሌንጅ የሚያደርግ ይመስለኛል። ቀጣይ ዓመት አሁን መማር ፈልጋለሁ፣ ግን ወጪ ያስፈራኛል። አዲስ አበባ ጥቁር አንበሳ መማር ፈልጋለሁ። ስፔሻል እንዴት ነው በ30 እና በ20 ሺህ ብር ምኖሩ የሚል ሀሳብ አለ። በጣም ነው የሚከብደው ብዬ አስባለሁ ፐርሰናል።
4: አሁን ላይ በየጊዜው በተለይም ከቅርብ ጊዜ ወዲህ በመካከለኛው ምስራቅ የተከሰተውን ጦርነት ተከትለው በኢትዮጵያ ተፈጥረው የነበረው የነዳጅ አቅርቦት ቀውስ የምርቶችን ዋጋ እጅግ ከፍተኛ በሆነ መጠን ማስናሩን በርካቶች ይናገራሉ። አንድ የመንግስት ስራ ላይ ተሰማርተው ህይወታቸውን የሚመሩት አስተያየት ሰጪ እንዳሉትም
6: እያንዳንዱ ነገር ወደ ንትርክ እንዳይሄድ፣ መንግስት ላይም ሀገር ላይም አላስፈላጊ ቤት ስራ እንዳይፈጠር፣ አገልግሎት ላይም ጫና እንዳይደረግ የሚደረጉ መልካም ናቸው ነው እኛ እያልን ያለ ነው።
4: የሰራተኞች ደግሞ ክፍያ ፍላጎትን አስመልክቶ አስተያየታቸውን ለዶቼ ቬለ የሰጡ የኢትዮጵያ ሰራተኞች ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ
7: ባለፈውም እኛ ባቀረብነው መነሻ መሰረት መንግስት መነሻውን አስተካክሎ መነሻ ደሞዝ ማስቀምጠው የተወሰነ ነገር ጨምሯል ባለፈው ዓመት ላይ ማለት ነው። ያ የኑሮ ውድነትን ታሳቢ ያደረገ ነው። በዛ መሰረት ተጨምሯል። አሁን አዲስ በእኛ በኩል ለመንግስት ሰራተኞች ላይ የቀረበ ነገር የለም ማለት አሁን እየጠየቅን ያለ ነው። የግል ሰራተኞች ዝቅተኛ የደሞዝ ወለል አልተወሰነም። እሱ ዝቅተኛ ደሞዝን ወለል እንዲወሰን እየጠየቅን ነው ያለ ነው። ለግል ሰራተኞች እና ለመንግስት የልማት ድርጅት ሰራተኞች መነሻ ደሞዝን ወለል እንዲቀ እየጠየቅን ነው ያለ ነው እንጂ አሁን ለመንግስት ሰራተኞች ባለፈው ዓመት በኋላ የጠየቅነው ነገር የለም።
4: እየተስተዋለ ካለው የኑሮ ውድነት ጋር በተያያዘም አስተያየታቸውን የገለጹት አቶ ካሳሁን
7: የትም ያህል ደሞዝ ቢጨመር የኑሮ ውድነቱ ከባድ እንደሆነ ይታወቃል። ስለዚህ ምንድን ነው ከመንግስት የመክፈል አቅም አንጻር ካልታየ በስተቀር አስቸጋሪ ነው።
4: በቅርቡ በመካከለኛው ምስራቅ ላይ የተከሰተውን ጦርነት ተከትሎ የተስተዋለው የዋጋ ንረት በማስመልከትም በሰራተኛው ማህበረሰብ ላይ ስላደረሰው ተጽዕኖ ተጠይቀው
7: ደሞዝ ከመጨመር ነዳጁን ለማረጋጋት ያ ድጎማ መደረግ ለመንግስት ሰራተኛውም ለነጋዴው ማንም ስራ ላለውም ለሌለውም በተዘዋዋሪ የሚደርስ ነው ለሁሉም ማለት ነው። ያ ካልሆነ ደሞዝ ላይ ብቻ ቢደረግ አሁን የት ቦታ ነው መቆጣጠር የሚቻለው መድረሻ የት ነው ተብሎ የምታሰበው የምለው ነገር የመካከለኛ ምስራቅ እንደ መኪና አደጋ በለው ሳታውቆ ምርት የመኪና አደጋ በለው ይሄ።
4: ባሳለፍነው ሳምንት ሐሙስ ሰኔ 4 ቀን 2018 ዓ.ም የኢትዮጵያ ገንዘብ ሚኒስትሩ አቶ አህመድ ሺዴ በ2019 በጀት ዓመት ላይ ለሕዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት በምክር ቤቱ የሕዝብ ተወካዮች አገሪቱ ውስጥ እየተስተዋለ ካለው የኑሮ ውድነት ጋር ተያይዘው ስለ ቀጣዩ ዓመት የደሞዝ ጭማሪ ሁኔታ ተጠይቀው
8: በሁለት ተከታታይ ዓመት ከፍተኛ የደሞዝ ጭማሪ ያደረገ መንግስት ነው የመንግስት ያንን የደሞዝ ጭማሪ ዘንድሮ ባይዘው ያደረግነው የደሞዝ ጭማሪ በተወሰነ ደረጃ ገንዘብ ሚኒስቴርና የሲቪል ሰርቪስ ኮሚሽን ጭማሪውን ካልኩሌት ሲደረግ መጀመሪያ የተደረገበት መንገድና በኋላ በተለይ ክልሎች የተደረገው የደሞዝ ጭማሪና የተሰጠን የበጀት መጠን አይመጣጠንም በሚል ጥያቄዎች ሲነሱ እንደነበረ ሰምቷቸዋል ይመስለኛል። እሱን ስናጠራ ከርመን አሁን እየፈታን ያለ ነው። በቀጣይስ ምን ታስበዋል የሚለው አሁን በቀረበው በጀት ታሳቢ አልተደረገም።
4: ያም ሆኖ ግን በዘንድሮ ዓመት ለመንግስት የመንግስት መስሪያ ቤቶች ደሞዝና ሌሎች ክፍያዎች የተመደበው በጀት ካምና አቋያ ግን ትልቅ ብልጫ እንዳለው ፍንጭ ሰጥተዋል።
8: የመንግስት ባለበጀት መስሪያ ቤቶች ለደሞዝ ለአበልና ለልዩ ልዩ ክፍያዎች የተመደበው ጠቅላላ በጀት ብር 170.8 ቢሊዮን ሲሆን ይህም በ2018 በጀት ዓመት ከተያዘው ተመሳሳይ ወጪ አንጻር የ22.6% ጭማሪ አለው።
4: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
2: በትግራይ ክልል ያጠላው የጦርነት ስጋት የክልሉን ህዝብ አስጨናቂ ሁኔታ ውስጥ መክተቱን ተንታኞች ይናገራሉ። የክልሉን ፖለቲካዊ ሁኔታዎች የሚከታተሉ ተንታኞች እንደሚሉት በፌደራል መንግስቱ ቁና የተነፈገው ህዝባዊ ወያኔ ሀርነት ትግራይ ህወሓት የክልሉን የአስተዳደር ስልጣን መቆጣጠሩና ሰሞኑን ያወጣው አስገዳጅ የጦርነት ተሳትፎ ህግ ደግሞ ብዙዎችን እያሰጋ ነው። ስዩም ጌቱ ተንታኞችን አነጋግሮ ተከታዩን ዘገባ ልኮልናል።
4: በቅርቡ ያለ ፌደራል መንግስት ተውቀና የተቋቋመው የትግራይ ክልል አስተዳደር አርግቋል ተብሎ የተገለጸ የሚገኘው አዲስ ህግ የትግራይ ህዝብ ህልውናና ደህንነትን ለማረጋጋት የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀ ነው። በ44 ገጽ በ6 ምዕራፎች ረቆ የቀረበው አዋጁ ገቢራዊ እንዲሆን ከጸደቀ በኋላ በክልሉ ውስጥ በሚገኙ ማህበረሰብ ዘንድ ከፍተኛ ስጋት ፈጥሯል ሲሉ ለዶይቼ ቬለ አስተያየታቸውን የገለጹት የህግ ባለሙያና የፖለቲካ ተንታኝ አቶ የማነ ካሳ ግንቦት 24 ቀን 2018 ዓ.ም አዋጅ 366 ሆኖ በጸደቀ ህጉ ላይ ለባለድርሻ አካላት ስልጠናና ግንዛቤ እየተሰጠ ይገኛል ብለዋል።
9: ወደ 44 ገጾች አሉት፣ 81 አንቀጾች አሉት። ከላይ የሚመለከታቸው አካላት ሰሞኑ አሁን ቅረቤና ውድሙ ዳኞችም ጨምሮ ስልካቸውን ተነጥቀው ማለት ይዘው እንዳይገቡ አዳራሽ ተደርጎ በዝግ እንዴት መፈጸም እንዳለባቸው ህጉ እንዴት መተርጎም በህግ መሰረት ሳይሆን እንዴት መፈጸም እንዳለባቸው ስልጠና አፈጻጸሙ እንደተመለከተ ሲሰጥ ቆይቷል። ይህ ማንኛውም መገን እንበለው ጨቋኝ ስርዓትም ሊያወጣው የማይችል ህግ ነው እና በችግር በሰቆቃ ያለ ህዝብ ነው። በተለይ ወጣቱ እንደዚሁ በእንቅርት ላይ ጆሮ ደግፍ እንዲባል ማለት ነው። ይህንን ነገር ወጥቶ አማራጭም የለው የሚያግዘው አካል የለም። ስለዚህ መሀል ላይ ሆኖ ህዝቡ እየተሰቃየ ጨለማ ውስጥ ያለ ህዝብ ነው። ቁጣው ገልጿል። ከዚህ በላይ መግለጽ የሚችልበት ሁኔታ ደግሞ ሊኖር አይችልም።
4: ሌላው አስተያየታቸውን የሰጡን የክልሉን ፖለቲካዊ ሁናቴዎች በቅርበት የሚከታተሉት በመቀሌ ዩኒቨርሲቲ የፖለቲካል ሳይንስ መምህር እንደሚሉት
10: አጠቃላይ ህዝቡ 100% ስጋት ውስጥ ነው። ጦርነት የመከተል እድሉ ሰፊ ስለሆነ ቀልቶዎችም ሁሉ ወደ ጦርነት የሚያመሩ ስለሚመስለው በቃ ሙሉ በሙሉ ስጋት ውስጥ ያለ ማለት ይቻላል። በተለይ ወጣቶች ላይ አፈርካለ አጠየቀ ነዋል። በሚገርም በጣም ብዙ ቅጣቶች ነው ያሉት። ነገር ራሱት ትልካታለ ማለት እሱን የጠቆመ ያሳየ ምናምን ደግሞ ሽልማት አለ።
4: አስተያየት ሰጪው የህግ ባለሙያና የፖለቲካ ተንታኝ አቶ የማነ በፊናቸው ሊከፈት ይችላል ተብሎ የሚሰጋውን ጦርነት በመፍራት በርካታ የክልሉ ነዋሪዎች በቻሉት አቅም ከክልሉ በመውጣት ወደ መሀል ሀገር ለመሸሽ ጥረት እያደረጉ ይገኛሉ።
9: አውሮፕላን ከ14 ቀን በፊት ማግኘታችንም ወደ አዲስ አበባ አውቶብስ ራሱ 4 ቀን ምናምን 5 ቀን ቆርጠህ ወረፋ ጠብቀህ የምትሄድበት ሁኔታ ላይ ተደርሷል። ይሄ ግልጽ ነው። ምንድን ነው አፈሳው ቀጥሏል።
4: እንደ የህግ ባለሙያው አቶ የማነ ካሳ አስተያየት አዲሱ ህግ በበርካታ አንቀጾች መሰረታዊ ሰብአዊ መብቶችንም ይጥሳል
9: እና ህጎቹም ማናቸውም አይነት ተራ ዜጋ ገበሬ እንበለው ማ የገጠሩ የከተማ በማናቸውም መንገድ ሀሳብ የሚገልጽ ጽሁፎችን በማህበራዊ ሚዲያ ሼር የሚያደርግ ራሱ በወንጀል ተጠያቂ የሚያደርግ አንደኛው ህግ ወደኋላ ተመልሶ አይሰራም የሚል ይሄ በየትኛውም በዓለም አቀፍ ህግ ICCPR የምንለው አንቀጽ 15 ላይ የፌዴሪ ህገ መንግስት አለ፣ በትግራይ ህገ መንግስት አለ። ወንጀል ህግ ወደኋላ ተመልሶ አይሰራም። በአንቀጽ 81 ላይም ከጥቅምት 23/2013 ጀምሮ ይላል። 5 ዓመት ወደኋላ ተመልሶ ይሰራል። ሁለተኛው የፍርድ ቤቶች ነጻነት ስልጣን በአደባባይ የጣሰ ነው። ዳኞች የቀረበውን ነገር ማስፈጸም እንጂ መተርጎም እንደማይችሉ ከተረጎሙና እስከ ዓለም አቀፍ ህግ ወዘተ ማለት ነው ተከሳሽ የሆነውን ነጻ ቢለቅ ምናምን ቢል 15 ዓመት ጽኑ እስራት ዳኞች እንደሚታሰሩ የንብረትና የግል ነጻነት መብቶችን በኩራት በአደባባይ በአዋጅ አወጀ ኋላ ቀር የሆነ ህግ ነው።
4: አስተያየታቸውን ያከሉት የህግ ባለሙያው በዚህም ምክንያት የክልሉ ነዋሪዎች ላይ ከፍ ያለ ያሉት ስጋት መደቀኑን አስረድተዋል።
9: ወንጀል ህግ የማውጣት ስልጣን የክልል መንግስት ስልጣን አይደለም። በህገ መንግስቱ ስርዓቱም ወደ ፖሊሲ ስቴት በቃ ወደ ቁጥጥር ስርዓት የሚቀይር ያልተለመደ የተቋሚና ተጠቋሚ ስርዓት በግልጽ እኮ ነው የምልህ። አንቀጽ 75 ላይ አስሮታል። ስለዚህ ወደ መሀል ሀገር አዲስ አበባ፣ ሌሎች አካባቢዎች ወጣቱ እየተሰደደ ነው፣ ወደ ውጭ ወደ አረብ ሀገሮች ወደ ምናምን። ሌላ አማራጭ የለው፣ መቃወም አይችልም። ትታሰራለህ፣ ትገደላለህ ነው። በአዋጅ መጥቷል። ይሄ መደበኛ በሆነ መንገድ መጥቷል።
4: ህዝባዊ ወያኔ ሀርነት ህወሓት ያወጣውን አዲስ የወንጀል ህግ በተመለከተ ከፌደራል መንግስት በኩል የተሰጠ ቀጥተኛ ምላሽ አልተሰማም። ዶይቼ ቬለ በባለሙያዎቹ አስተያየትና ባስቀመጡት ስጋት ላይ ከኢትዮጵያ ፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስቴር እንዲሁም ከህወሓት ቃል አቀባይ ተጨማሪ ማብራሪያዎችን ለማግኘት ያደረገው ጥረትም ለዛሬ አልሰመረም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
2: ጋዜጠኛ ሳልሳዊት ባይነሳኝ ከሳምንት በፊት በፖሊስ ቁጥጥር ስር መዋሏን ቤተሰቦቿ በተለይ ለዶቼ ቬለ አስታወቁ። ጋዜጠኛዋ እስካሁን የተከሰሰችበት ጉዳይ ያልታወቀ ሲሆን ፍርድ ቤት አለመቀረቧም ተገልጿል። ፀሐይ ጫኔም ዝርዝር ዘገባ አላት።
11: ጋዜጠኛ ሳልሳይት ባይነሳኝ ከሳምንት በፊት በፖሊስ ቁጥጥር ስር መዋሏን የጋዜጠኛዋ ታናሽ እህት ሃይማኖት ባይነሳኝ ዛሬ ለዶቼ ቬለ ገልጻለች። እህቷ እንዳለችው ያለፈው ሰኞ ሰኔ 1 ቀን 2018 ዓ.ም ከሰዓት በኋላ ከመኖሪያ ቤቷ በፖሊስ ለጥያቄ ተፈለጋለች ተብላ መያዟን የሰማችው በስልክ ነበር።
12: የተያዘችው ሰኞ ለት ነው። ወደ 7 ሰዓት አካባቢ ነው ኤግዛክትሊ እኔ ጋር የተደወለልኝ። ኦልሬዲ ለጥያቄ ስለምትፈለጊ ወደ ጣቢያ እንወስድሻለን ብለው ኮንፈርሜሽን ለእኔ የሰጠችኝ ራሷ ናት ቀጥታ የደወለችልኝ። በኋላ ካገኘኋት በኋላ ስትነግረኝም ራሱ የያዛት ፖሊስ ነበር ይሄን መልእክት እንድታስተላልፍ ያደረጋት።
11: መጀመሪያ ላይ በፖሊስ የተወሰዱት ጋዜጠኛ ሳልሳዊትና የቤት ሰራተኛዋ መሆናቸውን ገልጻ፣ ነገር ግን ሰራተኛዋ በሁለተኛው ቀን እንደተለቀቀች አመልክታለች። እንደ ሃይማኖት ገለጻ በመጀመሪያ ሁለት ቀናት ጋዜጠኛ ሳልሳዊት በጊዜያዊ ማቆያ የነበረች ሲሆን ኋላ ግን ፒያሳ ጊዮርጊስ አካባቢ ወደሚገኘው ሶስተኛ ፖሊስ ጣቢያ ወይም መደበኛ እስር ቤት ተዛውራለች። ቤተሰቦቿ በአካል መጎብኘት የቻሉትም ከሁለት ቀናት በኋላ መሆኑን ገልጻለች።
12: ማክሰኞ ዕለት ወደ 9:30 ገደማ ተመልሼ ወደ የአዲስ አበባ ፖሊስ እዚህ ፒያሳ ጋር ያለው ጋር በመሄድ ቼክ ሳደርግ አይ አልወጣችም እዚህ ውነት ያለችው፣ ግን በአካል ማግኘት አይቻልም፣ ሰው መገናኘት አትችልም ብለው ከልክለው ነበር። ሰኞ ዕለትም ዘ ሴም ቲንግ ነበረ። ማክሰኞም እንደዛ አይነት ነገር ነበር የነበረው። በኋላ ወደ መጨረሻ ወደ 10 ሰዓት ሊጠጋ ሜይ ቢ 10 ጉዳይ ምናምን ላይ ማግኘት ትችላለች የሚል መረጃ አስተላለፉና ያኔ አገኘዋት። ከሮብ በኋላ ከኛ ጋር እየተገናኘች ነበረ። ያንን መልእክት በስልክ ከማግኘት በስተቀር አላገኘናትም ነበር። ሶ ሮብ ዕለት ግን እዛው ምንድነው ፖሊስ ጣቢያ ሆና መጠየቅ ትችለናል። ሶ ኮሚኒኬት እያደረግን ነው።
11: ጋዜጠኛ የተያዘችበት ጉዳይ እስካሁን በውል አለመገለጹን የምትናገረው ሃይማኖት፣ ነገር ግን የተከሰሰችበትን መዝገብ በመጥቀስ ከሰሞኑ የአርሲ ክርስቲያኖች ግድያ ጋር የተያዘ ሊሆን እንደሚችል ጥርጣሬዋን ገልጻለች።
12: እንግዲህ ኦፊሻሊ ምንም ነገር የነገሯት ወይ የከሰሷት ነገር የለም፣ ግን እንዲሁ በነበረው ዲስከሽን ያው የተደረገ ያለውን እንቅስቃሴ ወይም ደግሞ ቲክቶኳን ከፍቶም እያየም እንደነበረ እና ያው ግልጽ አድርጎ ለዚህ ነው ብሎ ግልጽ አድርጎ አልነገራትም። በኋላ ግን በኢንፎርማሊ ስንመላለስ ግን ዲያቆን ዘላለም እና እሷን እንዲሁም ደግሞ አንድ ያላወቅኩትን ልጅ በአንድ ፋይል ውስጥ አድርገውት እንደነበር እና ማክሰኞ ዕለት ጠዋት ላይ ሰኞ ተይዛ ማክሰኞ ዕለት ጠዋት ላይ ወደ ፍርድ ቤት ቀርባለች ተብላ ወጥታ ነበረ ከነበረችበት ክፍል። ከዛ በኋላ መልሰዋታል። እኛም የማክሰኞ ዕለት ፐርሰናሊ ጠዋትም ከሰዓትም ፍርድ ቤት ቀርባለች ብለን በአካል ቁጭ ብለን ስንጠብቅ ነበር። መዝገብ ቤትም ሂደን ለማጣራት ሞክረን ነበር። ምንም የተከፈለ ፋይል የለም። ወደ እሱ ያመንበት ሪዝን ምንድን ነው እንዳልኩሽ ማክሰኞ ጠዋት ወደ ፍርድ ቤት ሊያቀርቧት እንትን ብለው ነበር። ሶ ያረቀቁት ነገር አለ፣ ወደ ፍርድ ቤት ይዘውበት የሚሄዱት ሰነድ ማለት ነው። እሱ ሰነድ ላይ እነ ዘላለም በሚል ነው ስሟ ከስር የተጠቀሰው። ያው የአርሲው ጉዳይ ነው ያንን ወደዛ ወይም ወደዚኛው ኬዝ ያመራው ብለን እንድናስብ ያደረገን እሱ ነው።
11: የአራት ዓመት ህፃን ልጇን ትታ ለስር የተዳረገችው ጋዜጠኛ ሳልሳዊት ከታሰረች 1 ሳምንት ቢያልፋትም እስካሁን ድረስ ፍርድ ቤት አለመቅረቧን ታናሽቷ ተናግራለች። እስካሁን ጠብቁ ከማለት በስተቀር ስለተከሰሰችበት ጉዳይም ሆነ ፍርድ ቤት ስለመቅረቧ ምላሽ የሚሰጥ አካል አላገኘንም የምትለው ሃይማኖት የሚመለከተው አካል ለእህቷ ጋዜጠኛ ሳልሳዊት ፍትህ እንዲሰጣት ጠይቃለች።
12: እውነት ለመናገር ቤተሰቡ ጠቅላላ ተጨንቆ ነው ያለው። ልጇም፣ እናቷም፣ ባለቤቷም፣ ሁላችንም ወንድሞቷም ተጨንቀን ነው ያለ ነው እና በአግባቡ መሆን ያለበትን ነገር ሆኖ ህጉ በሚለው መልኩ እንደው ያጠፋም ሰው ተከሶ ተጠይቆ ነው አክሽን መወሰድ ያለበት ብለን የምናምነው። ሰው በአግባቡና በስርዓቱ ልጃችንን እህታችንን እየተጠይቃ እንድትፈታለን ነው እንግዲህ መልእክት ማስተላለፍ የምንችለው ሁላችንም ተጨንቀን ስላለን ማለት።
11: ጋዜጠኛ ሳልሳዊት በዋልታና በፋና ብሮድካስቲንግ ኮርፖሬሽን በጋዜጠኝነት ስትሰራ የቆየች ሲሆን ከቅርብ ጊዜ ወዲህ በግሏ ቲክቶክና ፌስቡክን በመሳሰሉ የማህበራዊ መገናኛ ዘዴዎች በተለያዩ ጉዳዮች ላይ የሰላ ትችት በማቅረብ ትታወቃለች። ጉዳዩን በተመለከተ ዶቼ ቬለ ፖሊስን ለማነጋገር ያደረገው ጥረት አልተሳካም።
2: ፀሐይ ጫኔ የምትከታተሉት ከዶቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕሱ ላይ ደርሷል። ደቡብ አፍሪካ ውስጥ በሚኖሩ የሌላ የአፍሪካ ሀገራት ዜጎች ላይ የሚደርሰው ጥቃትና የማባረር ዛቻ በሚቀጥለው ሳምንት ለሚሰየመው የአፍሪካ ህብረት ስብሰባ ውይይት እንደሚደረግበት በጋና ያቀረበው ጥያቄ ከአክራ መሰረታዊ የውጭ ጉዳይ መሪዎች ጋር የሚጣጣም መሆኑን አንድ የሀገሪቱ የፖለቲካ ባለሙያ አስታወቁ። ዶች በላይ አነጋገራቸው የጋና ተንታኝ እንደሚሉት ጥያቄው ቀረበው ለጋናውያን ብቻ ሳይሆን ለሁሉም የአፍሪካ ሀገራት ዜጎች ላይ እየደረሰ ባለው ጥቃት ላይ ነው። እስክንድር ፍሬው ከአዲስ አበባ ተከታውን ዘገባ ልኮልናል።
13: ምዕራብ አፍሪካዊቷ ሀገር ጋና በደቡብ አፍሪካ እየደረሰ ያለውን ጥቃት ተከትሎ ጉዳዩን ወደ ባለብዙ ወገን መድረክ የወሰደች የመጀመሪያ ሀገር ናት። እናም በሚቀጥለው ሳምንት በግብጽ በሚካሄደው የአፍሪካ ህብረት ስብሰባ ላይ ውይይት እንዲደረግበት ጥያቄ አቅርባለች። በጋና ጦር ኃይሎች እዝ ኮሌጅ የአካዳሚ ጉዳዮች ዳይሬክተር የሆኑት ቭላድሚር አንትዌ ዳንሶ እንደሚሉት ጥያቄው የሀገሪቱን የውጭ ጉዳይ ፖሊሲ መነሻ ያደረገ ነው።
14: I think diplomacy must always be given a chance. And I believe at the multilateral level, it is a very good thing that our president asked for it to be taken up.
13: ዲፕሎማሲ ሁልጊዜ ምድል ሊሰጠው እንደሚገባ አምናለሁ። ከባለብዙ ወገን መድረክ አንጻር ፕሬዝዳንታችን በአፍሪካ ህብረት ደረጃ ውይይት እንዲደረግበት መውሰዳቸው ጥሩ ነው። በሁለተኛነት ደግሞ ይሄንን ማድረጋቸው ከጋና መሰረታዊ የውጭ ፖሊሲ መርሆች አንዱን ይመልሳል። የጋና የውጭ ፖሊሲ አራት መሰላሎች አሉት። አንደኛው አፍሪካዊ አንድነት ነው። ሁለተኛው ገለልተኛነት ነው። ሶስተኛው ጥሩ ጉርብትና ነው። አራተኛው ደግሞ ባለብዙ ወገን አሰራርን መከተል ነው። እና ምንም አይነት ርምጃ ከመውሰዳችን በፊት እነዚህን መርሆች እናያለን።
14: It answers to one of the basic principles of Ghana's foreign policy.
13: በጋና የውጭ ጉዳይ ሚኒስትር ሳሙኤል ኦክቲዜቶ ኦብላኮዋ የተጻፈውና ለአፍሪካ ህብረት የተላከው ደብዳቤ በደቡብ አፍሪካ ያለውን ሁኔታ በተመለከተ አፋጣኝ አህጉራዊ እርምጃ እንዲወሰድ ይጠይቃል። በህብረቱ የሚመራ የእውነት አፈላላጊ ቡድን እንዲቋቋምና ጉዳዩን እንዲመረምርም ያሳስባል። አፍሪካውያን ዜጎችን ኢላማ ማድረግ የአህጉሪቱን ህጎች የሚጥስ መሆኑንም ጋና በደብዳቤው አመልክታለች። በተለይም የአፍሪካን የሰብአዊና የህዝቦች መብቶች ድንጋጌ እንደሚጥስ ጠቁማለች። ይህ በራሱ ደግሞ በአፍሪካ አህጉራዊ ነጻ የንግድ ቀጠና አላማዎች ላይ ቀጥተኛ ተጽዕኖ እንደሚያሳድርም ጠቅሳለች። የደቡብ አፍሪካ የውጭ ጉዳይ መስሪያ ቤት ደግሞ የተናጠል ድርጊቶችን ማጋነን አስፈላጊ አይደለም በሚል በሀገሪቱ ላይ እየቀረቡ ያሉ ወቀሳዎችን ተከላክሏል። የአፍሪካ ህብረት ግን ጉዳዩን ከአጀንዳዎቹ አንዱ በማድረግ እንደሚወያይበት ይተበቃል። ቭላድሚር አንትዌ ዳንሶ እንደሚሉት ጋና ያቀረበችው ጥያቄ ሌሎች አፍሪካውያንን የሚመለከታል።
14: Ghana was not singled out. So the AU as the umbrella body for Africa, Ghana wants the AU to take this matter up because it can
13: repeat. ጋና ተለይታል ተጠቃችም። ስለዚህ የአፍሪካ ህብረት እንደ አህጉሪቱ የበላይ አካል ጉዳዩን ወደ ላይ እንዲወስደውና እንዲነጋገርበት ጋና ትፈልጋለች። ምክንያቱም የአፍሪካ ህብረት ካልተነጋገረበት ሊደገም ይችላል። ስለዚህ ጋና በጋና ጉዳይ ላይ ብቻ ውይይት እንዲደረግ የምትፈልግበት ጉዳይ አይደለም። ጋና በመቶዎች የሚቆጠሩ ዜጎቿን ከደቡብ አፍሪካ ያስወጣችው በኢትዮጵያ አየር መንገድ አውሮፕላን ነው። በአፍሪካ እጅግ ትልቁ የሆነው የዚህ አየር መንገድ ባለቤት የሆነችው የኢትዮጵያ ዜጎችም ግን የጥቃቱ ሰለባ ናቸው። ሆኖም አብዛኛዎቹ ኢትዮጵያውያን ወደ ሀገራቸው መመለስን እንዳማራጭ እንደማይወስዱት ነዋሪዎች እናገራሉ። ላለፉት 25 ዓመታት በደቡብ አፍሪካ መኖራቸውን የገለጹትና የሃዲዮማ ሚዲያ ኔትወርክ መስራች መሆናቸውን የጠቀሱት ገራድ ኪዳኔ ወልደ ኢየሱስ ይህንኑ ነው የሚያብራሩት።
15: እዚህ ያው ንብረት አፍርተው ስለሚኖሩ እና በተለያየ ስራ ተሰማርቶ ስላለ ያን በአንድ አበላሽቶት ዘግቶት መሄድም አይችልም። እንግዲህ ያለውን ነገር እዚህ ሆኖ መታገልና እንግዲህ ያለውን ጉዞ መቀጠል እንጂ አሁን እንሄዳለን ብሎ እየጠየቁ ያሉትን እስካሁን አልታየም።
13: የኢትዮጵያ መንግስት በዜጎቹ ላይ እየደረሰ ያለውን ችግር የሚከታተል የልዑካን ቡድን በቅርቡ ወደ ደቡብ አፍሪካ ልኳል። ገራድ ኪዳኔ እንደሚሉት የተባለው የልዑካን ቡድን ጉብኝት አካሂዷል። የተደረጉት ውይይቶች ዝርዝር ግን አልታወቀም። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
2: ዜና መጽሔቱ የዛሬው አበቃ። ወደ ሳምንታዊ ዝግጅቶቻችን ባጭር ሙዚቃ እንለፍ። ¶¶

0: ወደ ሳምንታዊ ዝግጅቶቻችን አልፈናል። ቀዳሚው ጤናና አካባቢ ነው። ማዛጋት እንደማስነጠስ ሁሉ ልንቆጣጠራቸው ከመንችላቸው የተፈጥሮ ክስተቶች አንዱ ነው። የህክምና ባለሙያዎች ማዛጋት ሰውነት ሲደክምና አእምሮ ሲከብደው በተፈጥሮ ፍርሃት ራስን የሚያነቃቃበት ስልት ነው ይሉታል። በደቂቃዎች ልዩነት ማዛጋት ሲደጋግም ግን ጥያቄ ማስነሳቱ አይቀርም። ለመሆኑ ሐኪሞች ምን ይላሉ? የለቱ ጤናና አካባቢ ዝግጅት መልስ ይዟል። ሸዋዬ ለገሰ አጠናቅረዋለች።
1: ጤናና አካባቢ
2: ማዛጋት ሲባል ሪፍሌክስ አክቲቪቲ ወይም ደግሞ ቅጽበታዊ የሆነ ድርጊት ነው። ልንቆጣጠረው የማንችለው ድርጊት ነው።
3: ጤና ይስጥልኝ የዝግጅታችን ተከታታዮች፣ እንደምን ሰነበታችሁ? የውስጥ ደዌ ከፍተኛ ሐኪም ዶክተር ንብረት ገዳሙ ስለ ማዛጋት ወይም ማፋሸክ ከሰጡን ማብራሪያ የወሰድ ነው እና ያስቀደም ነው። ሲያዛጋን ደከመኝ፣ ቡና ወይ ሻይ አልጠጣሁም፣ እንቅልፍ አልጠገብኩም ወይ እንቅልፌ መጣ እንላለን። ማዛጋት ማፋሸኩ በደቂቃዎች ውስጥ የሚደጋገም ከሆነስ ያሳስብ ይሆን? የውስጥ ደዌ ሕክምና ባለሙያውን ጠይቀናል። ለጥቂት ደቂቃዎች አብረን እንሁን። እንደ ማነጠስ ሁሉ ማዛጋትም ይሁነኝ ተብሎ ሳይሆን በራሱ ድንገት ከቁጥጥር ውጭ በሆነ መልኩ በቅጽበት የሚከሰት ድርጊት ነው። ለማዛጋት ወይም ማፋሸክ መንስኤ የሚሆነው በአብዛኛው የሰውነት ድካም፣ የእንቅልፍ መምጣት ወይም ማጣት፣ ሰውነት የሚፈልጋቸው እንደ ቡና ሻይ የመሳሰሉ ልማዶች መታጎል፣ አንዳንዴም የሰውነት መሰላቸት ሊሆን ይችላል። ስለ ማዛጋት የሕክምና ባለሙያ እንድናነጋግር ምክንያት የሆነን ጥያቄ ከዘወትር አድማጭና ተሳታፊያችን ከመቶ አለቃ ውቤ ነው የተላከልን። አንድ ለየት ያለ ጥያቄ ለማቅረብ ፈለግኩኝ ይላሉ የመቶ አለቃ ውቤ። ጥያቄው ከእያንዳንዳችን የዕለት ከዕለት ሕይወት ጋር የተያያዘ ነው። ማዛጋት በሁላችንም ላይ የሚታይ ቢሆንም አንዳንዶች ላይ ግን ያለማቋረጥ በተከታታይ ይታያል። ይህ ነገር የጤና ችግር ነው? ድካም ነው? ከሱስ ጋር የተያያዘ ነው ወይስ ሌላ ምክንያት አለው? ይህ ነገር ሲከሰት ሰውነት የመዛልና የመድከም ሁኔታ ይታይበታል። ሕክምናስ ይኖረው ይሆን ሲሉ ጥያቄያቸውን ልከውልናል። የተከበሩ የመቶ አለቃ ውቤ፣ እንደ ሁልጊዜው ለተሳትፎ ከልብ እናመሰግናለን። ጥያቄውን ያቀረብንላቸው ዶክተር ንብረት ገዳሙ የውስጥ ደዌ ከፍተኛ ሐኪም ናቸው። ዶክተር ንብረት ቅጽበታዊ ክስተት ያሉት ማዛጋትን በሁለት ከፍለው ከህመም ጋር የተያያዘና የህመም ምልክት ያልሆነ በማለት ነው የገለጹት።
2: በመጀመሪያ ደረጃ ማዛጋት ሲባል ሪፍሌክስ አክቲቪቲ ወይም ደግሞ ቅጽበታዊ የሆነ ድርጊት ነው። ልንቆጣጠረው የማንችለው ድርጊት ነው። ምክንያቶቹም በሁለት ከፍለን ማየት እንችላለን። ፊዚዮሎጂክና ፓቶሎጂክ ወይም ደግሞ ከህመም ጋር የተያያዘና የህመም ምልክት ያልሆነ አድርገን ማየት እንችላለን።
3: የውስጥ ደዌ ሕክምና ባለሙያው ህመም ሳይሆን እንዲሁ የሚከሰተውን ማዛጋትን መንስኤ ሲያስረዱ በጭንቅላት ውስጥ ያሉ ነርቮች ጊዜያዊ የኔትወርክ መረበሽ ምልክት ነው ይሉታል።
2: ለምሳሌ የህመም ምልክት ያልሆነ የምንለው አንድ ሰው የድካም ስሜት ሲሰማው፣ የእንቅልፍ መረበሽ ወይም የእንቅልፍ ጦት ሲያጋጥመው፣ እንዲሁም ደግሞ በአግባቡ የሆነ ሰዓታትን ጠጥቶ ኳሊቲ የሆነ እንቅልፍ አለመተኛት ሲያጋጥመው የሚፈጠረውን ከህመም ጋር የተያያዘ አንለውም። ጊዜያዊ የኔትወርኮች መረበሽ፣ ጭንቅላት ውስጥ ያሉ የነርቭ ኔትወርኮች ጊዜያዊ መረበሽ ምልክት ስለሆነ የህመም ምልክት አድርገን አንወስደውም።
3: ለመሆኑ አንድ ሰው በተደጋጋሚ አዛጋ ወይም አፋሸከ የምንለው እንዴት ሲሆን ነው? ዶክተር ንብረት በ15 ደቂቃ ውስጥ ከሶስት ጊዜ በላይ ደጋግሞ ያዛጋ እንደሆነ ነው ይላሉ። ከህመም ጋርም የሚገናኝበት አጋጣሚ ይኖራል። ዶክተር ንብረት ያብራራሉ።
2: ሁለተኛው ከህመም ጋር የተያዘ የምንለው አለ። ምንድነው? በዋናነት በተደጋጋሚ ማዛጋት ሲባል አንድ ሰው በ15 ደቂቃ ውስጥ ከሶስት ድግግሞች በላይ የሚያዛጋ ከሆነ ነው በተደጋጋሚ ማዛጋት ወይም ማፋሸክ የምንለው። ከህመም ጋር ስንል በተለምዶ ወይም ደግሞ በተደጋጋሚ ከዚህ ሁኔታ ጋር ሊያያዙ የሚችሉ ህመሞችን ካየን በአብዛኛዎቹ ከጭንቅላትና የነርቭ ስርዓታችን ጋር የተገናኙ ናቸው። በአብዛኛዎቹ ለምሳሌ የሚጥል ህመምን ወይም ኤፕለፕሲ የምንለው መውሰድ እንችላለን። የተለመደ ህመም ነው። ይህም ከማዛጋት ጋር የሚገናኝ የሚጥል ህመም ጊዜ ቅድመ ማንቀጥቀጥና ድህረ ማንቀጥቀጥ ማዛጋት፣ ተደጋጋሚ ማዛጋት ሊኖር ይችላል። ለምሳሌ እንደ ማስጠንቀቂያ ሰው ሊጥለው ሲል ተደጋጋሚ ሊያዛጋው ይችላል። ወይም ደግሞ ከጣለው በኋላ አእምሮ ወደ መንቃት ሂደት ውስጥ በሚሄድበት ጊዜ እንደዚህ በተደጋጋሚ ሊያዛጋው ይችላል። ሁለተኛ ነገር ሌሎች የነርቭ ህመሞች ለምሳሌ የማዕከላዊ ነርቭ ስርዓት ህመሞች፣ ስትሮክ ምንለውን ጨምሮ ፓርኪንሰንስ ዲዚዝ ምንላቸው ወይም ይህን ከተነገር ችግር የሚንቀጠቀጡ ሰዎች እና አንዳንዴ ስክለሮሲስ ና ምንላቸው ነገሮች አሉ። ከሚዛ ጋር ተያይዞ በተደጋጋሚ ማስፋሸቅ ወይም ማዘጋት ሊኖር ይችላል። አልፎ አልፎ ደግሞ የሚያጋጥም ጠንካራ የሆነ የልብ ህመም ወይም ሀርት አታክ እና የትልቁ የደም ስር መሰንጠቅ ወይም አርቲክ ዳይፌክሽን ነው የምንላቸው ሁኔታዎች ላይም አልፎ አልፎ እንደዚህ አይነት ምልክቶች ሊኖሩ ይችላሉ።
3: በዚህ ሂደት ውስጥ ማዛጋት የሚኖረው ድንገተኛ የነርቭ መነቃቃት ሲያስፈልግ እንደሆነም ባለሙያው አስረድተዋል። እንዲያም ሆኖ ግን አብዛኛውን ጊዜ ማዛጋት የህመም ምልክት ላይሆን ይችላል ባይናቸው ዶክተር ንብረት።
2: አብዛኛውን ጊዜ ማዛጋት የተለየ የህመም ምልክት ላይሆን ይችላል። ቅድም እንዳልኩት ከእንቅልፍ ጋር የተያያዘ እረፍት ካለማድረግ ጋር የተያያዘ ከድካም ስሜት ጋር የተያያዘ ወይም ደግሞ ከመጨናነቅ እና ከመወጠር ጋር የተያያዙ ምልክቶች ሊሆኑ ይችላሉ። የተለመዱትን ብንወስድ ለምሳሌ እንቅልፍ ያው እንደ ህመም ከእንቅልፍ ጋር የተያያዙ ነገሮችን እንደ ህመም ምንቆጥራቸው ምናልባት ስሊፕ አፒኒያ እና ናርኮሌፕሲ የሚባሉ የስርዓተ እንቅልፍ መዛባቶች አሉ። ሌሊት ላይ የሚታፈኑ ሰዎች ሲተኙ ወይም ደግሞ አንዳንዶች ደግሞ ቀን ላይ የበዛ እንቅልፍ የሚኖራቸው ሰዎች አእምሯቸው ራሱን ንቁ አድርጎ ለማቆየት ሲል ተደጋጋሚ ያዛጋል። በዋናነት ማዛጋት አእምሯችንን ንቁ አድርጎ ለማቆየት ወይም ደግሞ ብሬን አሮዛል የምንለውን ስታተስ ለማቆየት ነው የሚጠቅመን። ከዛ ተጨማሪ አንዳንዴ ስርዓተ ነርቭ ይሄ ማዕከላዊ ስርዓተ ነርቭ ወይም ትንሽ የሙቀት ሁኔታውን ለመቆጣጠር ሊጠቀመው ይችላል። አልፎ አልፎ ደግሞ ከስርዓተ ትንፈሳ ጋርም የተያያዙ ሁኔታዎች ላይ ማዛጋት ሊኖር ይችላል እና እንዳጠቃላይ ግን የሚፈጠርበት ምክንያት ጭንቅላት ውስጥ ያሉ ብሬን ስቲም እና ሆታላመስ ከምንለው የጭንቅላታችን ክፍል በሚነሱ የነርቮቹ መወሳሰብ ወይም ደግሞ ዲስተርባንስ ምክንያት የሚመጣ ነው። እዛ ችግር ሲፈጠር እንደ ማንኛውም ወይም ደግሞ እንደ ሪላክሴሽን መንገድ የሚጠቀመው ነው። እኛ ፈልገን የምናደርገው ሳይሆን ጀስት መቆጣጠር የማንችለው ተፈጥሯዊ ሂደት ነው።
3: ማዛጋት ተፈጥሯዊ ሂደት መሆኑን ያመለከቱት ዶክተር ንብረት አንድ ሰው ስላዛጋው ብቻ ሊጨነቅ አይገባም ይላሉ። ግን እንዲሁ ማዛጋት ሲደጋገም የእንቅልፉን የአመጋገቡንና የጭንቀቱን ሁኔታ የመሳሰሉትን በአግባቡ ሊያጤን እንደሚገባም ያሳስባሉ።
2: አብዛኛው ያው ተፈጥሯዊ ሂደት ነው። ሁሌ አንድ ሰው ስላዛጋው ብቻ መጨነቅ አለበት ማለት ሳይሆን ሁኔታዎችን ማጤን ያለበት እንዳልኩት የእንቅልፉን ሁኔታ፣ የአመጋገቡን ሁኔታ፣ የጭንቀት ሁኔታ ካለው አንዳንዴም ደግሞ ከመድኃኒቶች ጋር ሊያያዝ ይችላል። ለምሳሌ ለድብርት የሚሰጡ መድኃኒቶች በራሳቸው እንደዚህ የማፋሸቅ ወይም የማዛጋት የጎንዮሽ ጉዳት ሊኖራቸው ይችላል እና እነዚህ ሁኔታዎች ማስተዋል ያስፈልጋል። ግን ቅድም እንዳልኩት በዋናነት እነዚህም የድካም ስሜት፣ የእንቅልፍ እጦት፣ ጨናነቅ ስሜት ከሌለ ግን እና አንድ ሰው በተደጋጋሚ የሚያዛጋው ከሆነ በተለይ 15 ደቂቃ ከሶስት ጊዜ በላይ የሚደጋግም አይነት ከሆነ ግን ወደ ሕክምና ቦታ ሄዶ ባለሙያን ማማከር ያስፈልጋል። ቅድም ያልኳቸው አንዳንድ የነርቭና የማዕከላዊ ስርዓተ ነርቭ ችግር ሌላም ችግሮች ካሉ መጠናት ስላለበት ማለት ነው።
3: የኦክስጅን እጥረት እንዲህ ያደርጋል ሲሉ ደግሞ ሰማለሁ። ምን ያህል ይሄ በሳይንሱ ወይም በህክምናው ይታወቃል?
2: አዎ፣ በሃይፖቴሲስ ደረጃ ወይም በአባባል የኦክስጅን እጥረትና ወይም ደግሞ የካርቦን ዳይኦክሳይድ መጨመር አይነት ምልክቶች አሉት ተብሎ ይታሰባል። ግን በሳይንስ የተረጋገጠ አይደለም። ማዛጋት በተወሰነ ደረጃ የስርዓተ ትንፈሳ ጋር የተያያዘ አስተዋጽኦ አለው። ለምሳሌ አንድ ሰው በሚያዛጋበት ጊዜ የመተንፈሻ ጡንቻ የሚባለው ወይም ዲያፍራም የምንለው ነገር ወደ ታች ይለጠጣል። ዲፕ ብሪዝ ወይም ደግሞ በደንብ አየር መሳብና ማስወጣት ይኖራል በዛ ቅጽበት ውስጥ። ያ ግን ማለት በተወሰነ ደረጃ ይሄ ጠባብ የአየር ቱቦ እንዲከፈት ያግዛል የሚል ሃይፖተሲስ ወይም ደግሞ ሀሳብ አለ። ግን ግልጽ የሆነ ከኦክስጅን እጥረት ጋር የተያያዘ ምልክት ግን አይደለም። ከዛ ይልቅ ሲስተሙ አእምሮን የማንቃት የአእምሮን የሙቀት ሁኔታ የመቆጣጠር በዋናነት ስርዓቱ ከዛ ጋር የተያያዘ ነው። በተለይ አእምሮን የማንቃት ሂደት ቅድም እንዳልኩት በጣም የተለመደው እንቅልፍና ድካም፣ አንድ ሰው ሊተኛ ሲል ወይም ደግሞ ከእንቅልፉ ሲነቃ በተደጋጋሚ እነዚህ ምልክቶች ይኖራል። እንዲሁም ደግሞ የተረበሸ እንቅልፍ ከነበረው አግባቡ ካልተኛ፣ የድካም ስሜት ካለው፣ መጨናነቅ ካለ አእምሮ ራሱን ነቃ አድርጎ ለማቆየት የሚያደርገው የመነቃቃት ሂደት ነው እና ከኦክስጅን መጠን ከመቀነስ ጋር ወይም ካርቦን ዳይኦክሳይድ ከመጨመር ጋር ሳይሆን በዋናነት የአእምሮ የንቃት ሁኔታ ነው የሚቆጣጠረው።
3: እንግዲህ ይሄ ልክ እንደ ማስነጠስ የምንቆጣጠረው ያልሆነ ተፈጥሯዊ የሆነ ነገር ነው። በምንም ማዛጋትን ማቆም አይቻልም ማለት ከበሽታ ጋር ወይ ከህመም ጋር የተገናኘ ነገር ካልሆነ በስተቀር።
2: ልክ እንዳልሽው ማስነጠስ በቃ ትክክለኛ ሪፍሌክስ ወይም ቅጽበታዊ ሂደት የምንለው እንደ ማስነጠስ አይነት። የሚገርመው ግን ከሰው ሁሉ ተላለፋል ወይም ኮንታጅስ ይባላል።
3: ልክ ነው።
2: ሌላ የሚያዛጋ ሰው ካየ ያዛጋል። ኢቭን ስለማዛጋት የሚያነብተው ሁሉ ሊያዛጋ ይችላልና የመተላለፍ ባህሪ ያለው ይባላል። ግን ይሄ ፊዚዮሎጂክ ወይም ተፈጥሯዊ እንጂ ከህመም ጋር የተያያዘ አይደለም። እንዳልኩት ከህመም ጋር የተያያዘ ለምናስበው በጣም ከተደጋገመና ሌላም ተጨማሪ ምልክቶች ይኖራሉ። በእርግጥ ከዛ ጋር ከተያያዘ ነው እንጂ ሁሌ መጨነቅ አያስፈልግም ሰው ስለዘገምታ። አንዳንዴም ደግሞ ይሄ አካላዊ መተሳሰርም ሲኖር እኮ እንለጠጣለን፣ ሪላክስ ለማድረግ ሰውነታችን እናንቀሳቀሳለን ሳናስበው። እንደዛ አይነት ተፈጥሯዊ ሂደቶች ናቸው።
3: ማዛጋት ወይም ማፋሸክ በአመዛኙ ድካምና እንቅልፍ ማጣትን አጅቦ እንደሚከሰት ከጤና ጋር ሲያያዝ ደግሞ የማዕከላዊ የነርቭ ስርዓት መታወክና ድብርትን ተከትሎ እንደሚደጋገም ነው ባለሙያው አጽንኦት የሰጡት። ከመተንፈስ ማለትም የኦክሲጅን በሰውነት ውስጥ ማነስ ወይም የካርቦን ዳይኦክሳይድ መብዛት የሚለው ግምት ሳይንሳዊ የምርምር ድጋፍ እንደሌለውም ይልቁንም አእምሮ ሲጨናነቅ የሚፍታታበት ተፈጥሯዊ ስልት ማዛጋት እንደሆነ አብራርተዋል። ከጤና ችግር ጋር የተያያዙትን የማዛጋት መንስኤዎች በሕክምና መፍትሄ ለማግኘት ወደ ሐኪም መሄድ እንደሚያስፈልግም መክረዋል። የዘውትር አድማጭ ተሳታፊያችን የመቶ አለቃ ውቤ ለጥያቄው በቂ ማብራሪያ እንዳገኙ ተስፋ እናደርጋለን። አድማጮች፣ በዚሁ የዘውትር ተባባሪያችን የሆኑትን የውስጥ ደዌ ከፍተኛ ሐኪም ዶክተር ንብረትን ለሰጡም ሙያዊ ማብራሪያ ከልብ በማመስገን ለዕለቱ ያልነውን እናብቃ። ሸዋዬ ለገሰ ነኝ። ሰላም ሁኑ።
0: ወደ ተከታዩ ሳምንታዊ ዝግጅታችን እናልፋለን። አውሮፓና ጀርመን ነው። የአውሮፓ ህብረት ባለፈው አርብ ገቢር ያደረገው አዲሱን የህብረቱን የስደተኞችና ተገን ጠያቂዎች ህግ አላማና ውጤቱን ነው የሚቃኘው። የብራስልስ ወኪላችን ገበያው ንጉሴ እንደሚከተለው አጠናቅሮታል።
1: አውሮፓና ጀርመን
4: አዲሱ የአውሮፓ የስደተኞችና ፈላሲያን ደንብ ካለፈው አርብ ሰኔ 5 ቀን 2018 ዓ.ም ጀምሮ በ27ቱም አባል አገራት ተግባራዊ መሆን ጀምሯል። የአውሮፓ የጋራ የስደተኞች ደንብ የጸደቀው እንደ አውሮፓ አቆጣጠር በ2024 ዓ.ም ቢሆንም በአባል አገራት ምክር ቤቶችና በአውሮፓ ፓርላማ ጸድቆ በስራ ላይ መዋል የጀመረው ግን ባለፈው አርብ ነው። ደንቡ 10 አንቀጾች ያሉትና የአውሮፓን ደንበር የማስከበርን የስደተኞችንና ፈላሲያንን አቀባበልና ተገን አሰጣጥን የአባል አገሮችን ኃላፊነትና ግዴታን የሚደነግግና ከሶስተኛ አገሮች ጋርም በስደተኞች ጉዳይ ስለሚኖር የሥራ ግንኙነት የሚያትት ነው። የዚህን ካለፈው አርብ ጀምሮ በ27ቱ አባል አገራት ተግባራዊ መሆን ጀምሯል የተባለውን የአውሮፓን የስደተኞችና ፈላሲያን ደንብ ትርጉምና ይዘት፣ ዓላማና ፋይዳ፣ ስጋትና ፈተናዎች የዛሬው የአውሮፓና ጀርመን ዝግጅት የሚቃኝ ይሆናል። አብራችሁን ቆዩ። የአውሮፓውያኑ 2015 እና 2016 ዓመታት የአውሮፓ ህብረት በስደተኞች ተጠቅልቆና ተደናግጦ የነበረበት ወቅት እንደነበር የሚታወስ ሲሆን በ2015 ዓመተ ምህረት ብቻ 1.01 ሚሊዮን ሰዎች በህገወጥ መንገድ በባህር ወደ ህብረቱ አገሮች እንደገቡና 1.3 ሚሊዮን ሰዎች ደግሞ በህጋዊ መንገድ የጥገኝነት ጥያቄ ማቅረባቸው በልዩ ልዩ የአውሮፓ የስደተኞች መዛግብት ውስጥ ተሰንዷል። ከዚያም ወዲህ ቢሆን በህገወጥ መንገድ ወደ አውሮፓ የሚገቡ ፈላሲያንና ስደተኞች ቁጥር ብዙም እንዳልቀነሰና የአውሮፓ ህብረት ዋና ችግር ሆኖም እንደቀጠለ ነው የሚታወቀው። ወደ አውሮፓ የሚገቡ ስደተኞች ቀንሷል የተባለበት ያለፈው ዓመት 669,365 ስደተኞች አዲስ የስደተኝነት ጥያቄ እንዳቀረቡ ነው የተመዘገበው። ይህ ከ2015 ጀምሮ የቀጠለው የስደተኞች ወደ አውሮፓ በብዛት መግባት የአውሮፓ ህብረት አገሮችን ማህበራዊና ፖለቲካዊ ስርዓትን ያናጋ፣ የህብረቱንም አንድነት ጥያቄ ውስጥ ያስገባ ክስተት ሆኖ ቆይቷል። ህብረቱ እንደዚህ አይነቱ ችግር ሲያጋጥም ሊቋቋም የሚችልበት ስልት ያልነበረውና የአባል አገራቱ አቅምን ብቻ ሳይሆን ፖለቲካዊና ኢኮኖሚያዊ ስሪታቸውም የተለያየ መሆኑ በየአገሮቹና በህብረቱ ደረጃም የተፈጠረውን ችግር ውስብስብ አድርጎታል። የአውሮፓ ህብረት ይህን አባል አገራቱን የከፋፈለውንና የህብረቱን አንድነት ጥያቄ ውስጥ ያስገባውን የስደተኞች ችግር ለመቋቋም የሚያስችል የጋራ ስልትና ፖሊሲ ለማዘጋጀት ደፋ ቀና ሲል ቆይቶ ከብዙ ጊዜ ክርክርና ውይይት በኋላ በ2024 ዓ.ም ይህን ባለፈው አርብ በስራ ላይ መዋል የጀመረውን የህብረቱን የስደተኞች ደንብና መመሪያ አጽድቋል። ላለፉት 2 ዓመታትም ህጉ በሙከራ ደረጃ ቆይቶና አባል አገራቱም ህጉን ተግባራዊ ለማድረግ የሚያስችላቸውን ዝግጅት ሲያሟሉ ቆይተው ካለፈው አርብ ጀምሮ በሁሉም አባል አገሮች በስራ ላይ እንዲውል ተደርጓል። የአውሮፓ ህብረት ባለስልጣናት ይህ ደንብና መመሪያ ህብረቱ ከስደተኞችና ፈላሳያን አያያዝና አስተዳደር ጋር የተያያዘውን ውስብስብ ችግር በመፍታት በኩል የነበረበትን ክፍተት የሚሞላና አባል አገራትም ኃላፊነትና ግዴታቸውን እንዲወጡ የሚያደርግ እንደሆነ ነው የሚናገሩት። የአውሮፓ ፓርላማ ፕሬዚዳንት ወይዘሮ ሮበርታ ሜሶላ ህብረቱ ይህን ህግ ወደ ስራ በማስገባት ከስደተኞች ጋር በተያያዘ ያጋጠመውን ዘርፈ ብዙ ችግር በአስተማማኝ ሁኔታ ሊፈታበት እንደሚችል ያላቸውን እምነት በመግለጽ
5: promised a new system that is fair with those eligible for protection, that is firm with those who are not.
4: ተገን ለሚያስፈልጋቸው ስደተኞች ተገን እንዲያገኙ፣ ተገን ለማግኘት ብቁ ያልሆኑት ደግሞ በትክክል እንዲስተናገዱና በክብር እንዲመለሱ የሰው አዘዋዋሪ ወንጀለኞችን መረብም እንዲበጣጠስ የሚያደርግ ነው ብለዋል። የአውሮፓ ኮሚሽን የአገር ውስጥና የስደተኞች ኮሚሽነር ሚስተር ማግኑስ ብሩነርም የአውሮፓ ህብረት ለመጀመሪያ ጊዜ ጥብቅና ሚዛናዊ መመሪያ ያዘጋጀ መሆኑን የተናገሩት ሚዛናዊና ጥብቅ የሆነ አዲስ ህግ አዘጋጅተናል። የአውሮፓን ደንበር ለመጠበቅና ለማስከበር የደንበር ቁጥጥሮችን ለማጠናከርና የስደተኞች ጥያቄዎችን በፍጥነትና በፍትሃዊነት ለማስተናገድ የሚያስችል አውሮፓዊ ደንብና መመሪያ ተዘጋጅቶ በስራ ላይ ሲውል ይህ የመጀመሪያው ነው በማለት መመሪያው ማሻሻያዎችንና ሁሉንም አይነት ህጎችን ያቀፈ መሆኑን አስታውቀዋል። አዲሱ ህግ አባል መንግስታት በደንበሮቻቸው አስፈላጊውን ማጣራት ያደረጉ የተገን ጥያቄ አይገባቸውም የሚሏቸውን በመመለሻ ካምፖች በማቆየት ወደ ሶስተኛ ሀገር መላክ የሚያስችላቸው ነው። ስደተኞች እንዲመለሱ የሚገደዱት ወደ መጡበት ሀገር ወይንም ከህብረቱ አባል ሀገሮች ጋር የሁለትዮሽ ስምምነት ወዳደረጉበት ሶስተኛ ሀገር ሊሆን ይችላል። ይህ ስደተኞችን ከአባል ሀገራት ውጪ በሚገኙ ካምፖች በማቆየት ወደ ሌላ ሶስተኛ ሀገር የመላኩ አሰራር እንደ ስዊድናዊ የአውሮፓ ፓርላማና በፓርላማው የወግ አጥባቂዎች ቡድን አባል ሚስተር ቻርሊ ዌይነርስ አስተያየት የስደተኝነት ጥያቄያቸው ውድቅ ሆኖ ግን በህብረቱ ሀገሮች በህገወጥ መንገድ እየኖሩ ያሉትን ለማስወጣት የሚያስችል ነው። በአጠቃላይም ይህ በአስር አንቀጾች የተከፋፈሉ በርካታ ህጎችን የያዘ እንደሆነ የሚነገርለት አዲሱ የስደተኞች ህግ የህብረቱን ደንበር የሚቆጣጠርና የሚያስከብር ትክክለኛና ወጥ የተገና አሰጣጥ ስራን የሚተገብር ደረጃውን የጠበቀ የስደተኞች አቀባበልና መስተንግዶ እንዲኖር የሚያደርግ አባል ሀገሮች ኃላፊነትና ግዴታቸውን እንዲወጡ የሚጠይቅና የሚያስገድድ እንደሆነ ነው የሚነገረው። ከሁሉም በላይ ግን ህጉ የስደተኝነት ጥያቄያቸው ውድቅ የሆነባቸው አመልካቾችን ከህብረቱ ውጭ ባሉ ካምፖች የማቆየትና ወደ ሶስተኛ ሀገር የመላክ መብትን ለአባል ሀገሮች መንግስታት እንደሚሰጥ ነው የሚታወቀው። ሆኖም ግን ይህ ህግ ፍትሃዊነት የጎደለው ህብረቱ የተቀበላቸውን የስደተኞችና ሰብአዊ መብቶች የሚጥስ የአውሮፓንም የስደትና ፈላሲያን ችግር ማቃለል የማይችል ነው በሚል በብዙዎች የተተቸ ነው። ይህም ሆኖ እንኳ ሁሉም አባል ሀገሮች ህጉን በተባለው ልክ ለመተግበር ዝግጁ ናቸው ማለት እንደማይቻልና አንዳንዶቹም ለምሳሌ ሃንጋሪና ስሎቫኪያ ህጉ የሚጠይቀውን ከደቦቹ አባል ሀገራት ስደተኞችን በመቀበል ጫናን መጋራትን ወይንም የተወሰነ የገንዘብ ክፍያን መክፈልን እንደሚቃወሙ ከወዲሁ ተገልጿል። የአውሮፓ ፖሊሲ ጥናት ማዕከል ባልደረባ የሆኑት ሄሌና ሃነን እንደሚሉት
6: Beyond the question of whether there is sufficient political will
4: ህጉን ለመተግበርና ለማስከበር ከሚያስፈልገው የፖለቲካ ፈቃደኝነት በላይ አገሮች ህጉን ተግባራዊ ለማድረግ አስፈላጊውን ዝግጅት አድርገዋል የሚለው አይነተኛ ጥያቄ ነው። የአውሮፓ ፓርላማና በፓርላማው የሶሻሊስቶችና ዴሞክራቶች ቡድን አባል የሆኑት ጣሊያናዊቷ ወይዘሮ ሲሲሊያ ስትራዳም ህጉ አውሮፓ የቆመላቸውን እሴቶችና መርሆች የሚጥስ ነው ባይ ናቸው። የተመላሽ ስደተኞች ማቆያዎች እስር ቤቶች ሊባሉ የሚችሉ እንደሆኑና ወደ ሶስተኛ አገሮች የሚላኩ ስደተኞችም በሁለትዮሽ ስምምነት ላይ የተመሰረተ እንጂ የተመላሾቹን ሰዎች ደህንነትና መብት ዋስትና የሚሰጥ እንዳልሆነ ነው የሚናገሩት። በፈላሲያንና ስደተኞች ላይ ተመራማሪና ባለሙያ የሆኑት ወይዘሮ ሻና ታባክ ደግሞ ህጉ የተዘጋጀው ቀደም ሲል የነበሩትን የፍልሰትና ስደት ምክንያቶች መሰረት አድርጎ እንጂ በአሁኑ ወቅት ዋና የስደትና ፍልሰት ምክንያት የሆነውን የአየር ንብረት ለውጥን ከግምት ውስጥ ያስገባ ባለመሆኑ የሰዎችን ፍልሰት ሊያቆምና የአውሮፓንም የስደተኞች ችግር ሊያቃልል አይችልም በማለት ነው የሚከራከሩት።
6: When we look at the EU policy, we realize that the policy was designed in response to real challenges exposed by previous migrant flows to the EU.
4: የአውሮፓን ፖሊሲ ስንመለከት ፖሊሲው የተዘጋጀው ቀደም ሲል ለምሳሌ እንደ አውሮፓ ቁጣጥር በ2015 ዓ.ም ተመረጠ ተከስቶ ለነበረው የስደተኞች ቀውስ መልስ ለመስጠት እንጂ በአሁኑ ወቅት በአየር ንብረት ለውጥ ምክንያት የደረሰ ያለውን የሰዎች መፈናቀልና ስደት ከግምት ውስጥ አስገብቶ አይደለም በማለት ችግሩን ለማቃለል ይልቁንም ከአየር ንብረት ለውጥ ጋር የተያያዙ የልማት ፕሮግራሞችን ማቀድና መተግበር የሚያስፈልግ መሆኑን አስገንዝበዋል። በመሆኑም ባለፈው አርብ በስራ ላይ መዋል የጀመረው የህብረቱ የስደተኞች ህግ መንግስታት ስደተኞችን ወደ አውሮፓ እንዳይገቡ በሁሉም ዘዴ በመከልከልና ሊገቡ ከደንበር የደረሱትንም ሆነ የገቡትን ደግሞ ወደማያውቁት ሶስተኛ ሀገር ጭምር መላክ እንዲችሉ የሚፈቅድ በቀኝና ስደተኛ ጠል የፖለቲካ ድርጅቶች ግፊት የወጣ እንደሆነ ነው በሰፊው እየተነገረ ያለው። ሰዎች ሊፈናቀሉና ሊሰደዱ የሚችሉባቸውን አስገዳጅና ገፊ ምክንያቶችን ያለማከለ ፖሊሲ የስደተኞችን እንግልትና ስቃይ ከመያባብስ በስተቀር በምንም አይነት ቢሆን ስደትን ሊያቆምና አውሮፓን በስደተኞችና ፈላሲያን ምክንያት አጋጥሞኛል ከሚለው ችግር ሊላቀቅ እንደማይችል ነው በተለይ የመብት ተከራካሪ ድርጅቶችና አንዳንድ ፖለቲከኞች ጭምር አጽንኦት ሰጥተው እየተናገሩት ያለው። አድማጮች፣ በዚሁ አዲስ ወደ ስራ በገባው የአውሮፓ የስደተኞችና ፈላሲያን ፖሊሲ ላይ ያተኮረው የአውሮፓና ጀርመን ዝግጅታችን ያበቃል። ጤና ይስጥልኝ።
0: ተቅላላው ስርጭታችንም ሊጠናቀቅ ጥቂት ደቂቃዎች ቀርተውናል። በቀሩን ጊዜ አጭር ሙዚቃ እናሰማችኋለን። እኔ በዚሁ ልሰናበት። መልካም ጊዜ፣ መልካም ምሽት በያላችሁበት።

0: ዲደብሊው ነገም በተለመደው ሰዓት እንደምትጠብቁት ተስፋ አደርጋለሁ። ለዛሬው ደህና ሁኑ።
1: DW Le journal Carole a